የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ሰኔ 23 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ የተሾሙት ሊቃነ ጳጳሳት መልካም እረኞች እንዲሆኑ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ አገልግሎታቸውን በሚችሉት ሁሉ የሚደግፉትን ማመስገናቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ አዲስ የተሾሙት ሊቃነ ጳጳሳት መልካም እረኞች እንዲሆኑ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ የቅዱሳን ጴጥሮስና ጳውሎስ ዓመታዊ በዓል በተከበረበት ሰኞ ሰኔ 23 2018 ዓመተ ምህረት የቀረበውን መስዋዕተ ቅዳሴ በመሩበት ወቅት ባሰሙት ቃለ ምዕዳን የሮም ከተማ ደጋፊዎች የሆኑት ሁለት ሐዋርያት በችግሮች መካከል ድንቅ የወንጌል ምስክሮች እንደነበሩ በማስታወስ ምእመናንም ፈለጋቸውን እንዲከተሉ አደራ ብለዋል። አዳዲስ ሊቃነ ጳጳሳትን በሾሙበት ሥነ ሥርዓት ላይ ባስተላለፉት መልእክትም ሊቃነ ጳጳሳቱ እግዚአብሔርን በመምሰል በአደራ ለተሰጧቸው ምእመናን መልካም እረኞች እንዲሆኑ አሳስበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ የሮም ደጋፊዎች የሆኑት የቅዱሳን ጴጥሮስና ጳውሎስ ዓመታዊ ክብረ በዓል ምክንያት በማድረግ ሰኞ ሰኔ 22 2018 ዓመተ ምህረት በቅዱስ ጴጥሮስ ባዚሊካ ውስጥ የቀረበውን መስዋዕተ ቅዳሴን መርተዋል። በሥነ ሥርዓቱ ላይ ባሰሙት ቃለ ምዕዳን ዛሬ እኛም በተራችን አንድነትን ለማበረታታትና እውነተኛ ለጋስ አገልጋዮች ለመሆን ቅዱስ ጴጥሮስንና ቅዱስ ጳውሎስን መመልከት ያስፈልጋል ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮም ሀገር ስብከት ባልደረባ በሆኑት ቅዱሳን ሕይወት ላይ በማስተንተን ባሰሙት ቃለ ምዕዳን ሐዋርያው ጴጥሮስ የመንጋው እረኛ ሆኖ እንዲሁም ሐዋርያው ጳውሎስ የአሕዛብ ሐዋርያ ሆኖ በኢየሱስ ክርስቶስ መመረጡን አስታውሰው በመሆኑም የቤተ ክርስቲያን ምሰሶዎች የሆኑ የሁለት ሐዋርያት በዓልን ዛሬ እናከብራለን ብለዋል። የቤተ ክርስቲያን የመጀመሪያው ርዕሰ ሊቃነ ጳጳሳት ሐዋርያው ጴጥሮስ በልዩነትና በሁከት መካከል አንድነትንና ኅብረትን ያበረታታ እንደነበር አስታውሰዋል። ቅዱስነታቸው ቃለ ምዕዳናቸውን በመቀጠል ይሁን እንጂ ይህ ማለት ሐዋርያው ጴጥሮስ ፍጹም ነው ማለት አይደለም ብለው በሕማማቱ ወቅት ኢየሱስ ክርስቶስን ከካደ በኋላ ከልብ በማልቀስ የንስሐ እንባዎቹን ማብሰሱን አስታውሰው በተሳሳቱ ድርጊቶቹ በተለያዩ ጊዜያት ሐዋርያው ጳውሎስ እንደገሰጸው አስታውሰዋል። ሐዋርያው ጴጥሮስም ስህተቶቹን አምኖ ንስሐ መግባቱን ተስፋ ሳይቆርጥ ወንጌልን ለማወጅ እና የክርስቶስን መንጋ የመሰብሰብ ተልእኮን ሳያቋርጥ ከተሰበሰብንበት ቦታ ብዙም ሳይርቅ ሮም ውስጥ በሰማዕትነት ተሰቃይቷል ብለዋል። ሐዋርያው ጴጥሮስ በኢየሱስ ክርስቶስ በተሰጠው ተልእኮ በመታገዝ የእያንዳንዱን ሰው ድምፅ ማዳመጥ፣ ተነሳሽነቶችን መለየት፣ መምራት፣ ስህተቶችን ማረም፣ ወንድሞችና እህቶችን ማስተማር፣ ማበረታታትና አብረው መጓዝ እንዲችሉ በዚሁ መንፈስ እርስ በርስ ሆነ ለሰው ልጆች ሁሉ በሚያበረክቱት ሥራ በገርነት እንዲተባበሩ መርዳቱን አስታውሰዋል። የሐዋርያው ጴጥሮስ ምሳሌ እያንዳንዱ ክርስቲያን አንድነትን እንዲገነባ፣ እግዚአብሔርን የሕይወቱ ማዕከል እንዲያደርግና ከወንድሞችና እህቶች ጋር እንዲቀራረብ፣ ለሁኔታዎቻቸውና ፍላጎቶቻቸው ትኩረት እንዲሰጥ የቀረበ ግብዣ ነው ብለው መልእክቱ ለሌሎች በሙላት እንዲታወጅ እርስ በርሳችን በፍቅር መኖርን እንማራለን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም ይህ ትምህርት ዛሬ የምናከብረው የሌላኛው ታላቅ ሐዋርያና ደከመኝ ሰለቸኝ ሳይል የምሥራች ቃል ሰባኪ የነበረ የጳውሎስም ጭምር ነው ብለው እግዚአብሔር በወጣቱ ሳኦል ልብ ውስጥ ድንቅ ነገር ፈጽሟል፣ አሸንፎታል፣ በቅድሚያ በወንጌል ተለውጦ አዲስ ስም እንዲሰጠው ካደረገው በኋላ ወንጌልን በዓለም ዙሪያ እንዲያውጅ ልኮታል ብለዋል። እንደ ሐዋርያው ጴጥሮስ ሐዋርያው ጳውሎስም በሮም ሕይወቱን እስኪሰጥ ድረስ ወንጌልን መስክረዋል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአሕዛብ ሐዋርያው ቅዱስ ጳውሎስ በእግዚአብሔር ቃል ራሱን ለመለወጥ መፍቀዱ ከዓመፅ መንገድ ይልቅ ወደ ፍቅር መንገድ መርቶታል ብለዋል። ቅዱስ አጎስጢኖስ ስለ ጳውሎስ መለወጥና ተልእኮ የተናገረውን ያስታወሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያንን ሲያሳድድ የነበረውን እግዚአብሔር የሰላም መልእክተኛ አድርጎታል፣ ኃጢአቱን በሙሉ ይቅር ብሎለት የሌሎችን ኃጢአት ይቅር በሚልበት አገልግሎት ላይ ማስቀመጡን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህን ቅዱሳን መመልከት አንድነትን ማራመድና እውነትን በበጎ አድራጎት ማገልገልን ሊያስተምረን እንደሚችል ጠቁመው መንጋውን እንዲጠብቁ አደራ የተሰጣቸው አዳዲስ ሊቃነ ጳጳሳት በዚህ መንፈስ የሊቃነ ጵጵስና ሹመታቸውን ለማክበር መዘጋጀታቸውን አስታውሰዋል። በመስቀል ያጌጡ እነዚህ ነጭ አልባሳት በአደራ የተሰጣቸውን እያንዳንዱን የእግዚአብሔር መንጋ በኃላፊነት በመሸከም ጉልበታቸውን፣ ጊዜያቸውን እና ሕይወታቸውንም ጭምር በመሥዋዕትነት የመስጠት ቁርጠኝነትን ያሳያሉ ብለው ከራስ ወዳድነት ነፃ የሆነ አገልግሎት ወንጌል ለሁሉም ሰው እንዲደርስና መላው ዓለምም ተስማምቶ እንዲኖር የሚል መልእክት አለው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ መንፈስ ከቆስጥንጥንያው ፓትርያርክ ጽሕፈት ቤት ለመጡ የክርስቲያኖች አንድነት እንቅስቃሴ ልዑካን ልባዊ ሰላምታቸውን አቅርበው በመጨረሻም በጉዟችን ውስጥ የአዳኛችን የኢየሱስ ክርስቶስ ፈለግ ለመከተል የቅዱሳን ጴጥሮስና ጳውሎስ ድጋፍ በጸሎት እንጠይቅ ሲሉ አሳስበዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህም ጌታችን ኢየሱስ ክርስቶስ ያዘጋጀልን መንገድና በመጨረሻው ዕራት ወደ አባቱ ዘንድ የጸለየው በተስፋ እንድንመኘው ያስተማረን ግብ ነው ሲሉ ቃለ ምዕዳናቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ አገልግሎታቸውን በሚችሉት ሁሉ የሚደግፉትን አመሰገኑ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱሳን ጴጥሮስና ጳውሎስ ዓመታዊ በዓል በተከበረበት ሰኞ ሰኔ 22 2018 ዓመተ ምህረት ባደረጉት ንግግር በቅዱስ ጴጥሮስ የእርዳታ ማሰባሰብ መርሃ ግብር በኩል ሐዋርያዊ አገልግሎታቸውን በሚችሉት መንገድ የሚደግፉትን ምዕመናን አመስግነው ለሮም ነዋሪዎች ሰላምታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱሳን ጴጥሮስና ጳውሎስ ዓመታዊ በዓል በተከበረበት ሰኞ ሰኔ 22 2018 ዓመተ ምህረት በጣሊያን መዲና ሮም ለሚኖሩት ሰዎች በሙሉ ሰላምታቸውን አቀርበው በዓለም ዙሪያ በቅዱስ ጴጥሮስ የእርዳታ ማሰባሰብ መርሃ ግብር ላይ የተሳተፉትን በሙሉ አመስግነዋል። ዛሬ የቅዱስ ጴጥሮስ የእርዳታ ማሰባሰብ ቀንን እናከብራለን ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሐዋርያው ቅዱስ ጴጥሮስ ተተኪ በመሆን የማበረክተውን አገልግሎት በበጎነት የሚደግፉትን በሙሉ ከልብ አመሰግናለሁ፣ በእምነትና በህብረት አብረን የምናደርገው ጉዞን እንቀጥል ሲሉ በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምዕመናን ጋር የመላከ እግዚአብሔር ጸሎት ባቀረቡበት ወቅት ተናግረዋል። በየዓመቱ የሚከናወነው እርዳታ የማሰባሰብ መርሃ ግብሩ የርዕሰ ሊቃነ ጳጳሳት የበጎ አድራጎት ሥራዎችን ለመደገፍ፣ የአደጋ ጊዜ እርዳታን ለማቅረብና በዓለም ዙሪያ የሚገኙ ተጋላጭ ማኅበረሰቦችን ለመደገፍ የሚያስችል እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮም ከተማ ባልደረባዎች የቅዱሳን ጴጥሮስና ጳውሎስ ዓመታዊ በዓል ዕለት በከተማው ለሚገኙት በሙሉ ሰላምታቸውን አቅርበው በተለይም በሕመምና በብቸኝነት የሚሰቃዩትን እንዲሁም በማረሚያ ቤቶች ውስጥ የሚገኙትን በጸሎታቸው እንደሚያስታውሷቸው ተናግረዋል። ቅዱስነታቸው በሮም ቁምስናዎች አገልግሎታቸውን በማበረከት ላይ የሚገኙ ካህናትን፣ ገዳማውያንና ገዳማውያትን በሙሉ አመስግነው አለኝታነታቸውን በመግለጽ በዕለት ተዕለት አገልግሎታቸው ታላቁን የክርስቶስ ልብ ሕያው እንደሚያደርጉ ገልጸው ይህን አገልግሎት በማበረከት ለኦብዘርቫቶሪ ለተሰኘ የቅድስት መንበር ጋዜጣ ጽሑፍ የሚያበረክቱትን አመስግነዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሎዘርቫቶሬ ሮማኖ የተሰኘ ዕለታዊ የቅዱስ መንበር ጋዜጣ በተጨማሪ ሎዘርቫቶሬ ዲስትራዳ የተሰኘ ጋዜጣን በማከፋፈል የሚተባበሩ በቅዱስ ጴጥሮስ አደባባይ ዙሪያ ለሚኖሩ ቤት አልባ ሰዎች ሰላምታቸውን አቅርበው ጋዜጣው ለዋናው የቫቲካን ጋዜጣ ማሟያ በመሆን በህብረተሰቡ የተገለሉና ተጋላጭ የሆኑ ሰዎች ታሪኮችን፣ ሐሳቦችንና አስተያየቶችን በየወሩ የሚያካፍል እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም የቅዱሳን ጴጥሮስና ጳውሎስ ዓመታዊ ክብረ በዓል በማስመልከት በከተማው የሚቀርቡ ልዩ ልዩ ዝግጅቶችን በማስታወስ ምስጋናቸውን አቅርበዋል። በዝግጅቶቹ ላይ ከመላው የጣሊያን ከተሞች የመጡትንና ሐዋርያዊ አገልግሎታቸውን የሚደግፉ ድርጅቶች ወደ ቅዱስ ጴጥሮስ ባዚሊካ የሚወስደውን ረጅሙን መንገድ በሚያማምሩ አበቦች ያስጌጡ በጎ ፈቃደኞችን አመስግነዋል። በጎ ፈቃደኞቹ በየዓመቱ ሰኔ 29 የአበባ ቅጠሎችን በመጠቀም ውስብስብ የሆኑ ንድፎችንና ምስሎችን ለእይታ የሚያቀርቡ ሲሆን ዘንድሮ ለ13ኛ ጊዜ የቀረበው ንድፍ ኢንፊዮራታ ወይም በአበቦች ያጌጠች የሚል እንደነበር ተመልክቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም የቅዱስ አንጀሎ ቤተ መንግሥት እሽክርክሪት የተባለውን ዓመታዊ የሪችት ዝግጅት በማቅረብ የተባበሩትን አመስግነው ዓመቱ ቅዱስ ፍራንቸስኮስ ፍጥረታትን በማስመልከት ያዘጋጀውን የምስጋና መዝሙር የሚያስታውስ እንደሆነም ተገልጿል።

0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሰኔ 23 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን ይህ በመከታተል ላይ የምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘ ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው አስተምሮ የሚሆነው የግል ተነሳሽነትና የንግድ ሥራ ተነሳሽነት በሚል አርዕስት ባለፈው ሳምንት ካቀረብንላችሁ አስተምሮ ቀጣይ ክፍል ያዘጋጀነውን ይሆናል። አዘጋጅና አቅራቢ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ክቡራትና ክቡራን አድማጮቻችን ይህ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት ተዘጋጅቶ ዘወትር ማክሰኞ የሚቀርብላችሁ ሳምንታዊ ዝግጅት ነው። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ
1: የግል ተነሳሽነትና የንግድ ሥራ ተነሳሽነት። የቤተ ክርስቲያን ማኅበራዊ አስተምሮ በኢኮኖሚ ረገድ ያለው የሰው ነጻነት ሊዳብርና ሊጠበቅ የሚገባው መሠረታዊ እሴትና የማይጣስ መብት እንደሆነ ይገነዘባል። ማንኛውም ሰው ኢኮኖሚያዊ ተነሳሽነትን የማራመድ መብት አለው። ማንኛውም ሰው ክህሎቱን ሕጋዊ በሆነ መልኩ ተጠቅሞ ሁሉንም ሰው ለሚጠቅም ሀብት ግኝት አስተዋጽኦ ማበርከትና የድካሙን ፍሬ ማግኘት አለበት። ይኸውም የቤተ ክርስቲያን ትምህርት የኢኮኖሚያዊ ተነሳሽነትን መብት ከማዳከም ወይም ከመካድ የሚመነጩ አሉታዊ ውጤቶች እንዳሉ ያስገነዝባል። ተሞክሮ እንደሚያሳየን ይህንን መብት መካድ ወይም በኅብረተሰብ ውስጥ ሁሉንም ሰው እኩል እናደርጋለን በሚል ፈሊጥ የተነሳ መብትን መገደብ የተነሳሽነትን መንፈስ ማለትም የዜጋን የፈጠራ ባለቤትነትን ይቀንሳል ወይም ሙሉ በሙሉ ያጠፋል። ከዚህ አንጻር በኢኮኖሚ መስክ ያለው ነጻና ኃላፊነት ያለበት ተነሳሽነት የሰዎችን የፈጠራ ባለቤትነትና ተዛማጅነት የሚያሳይ ተግባር ነው ማለት ይቻላል። ስለዚህ እንዲህ አይነቱ ተነሳሽነት በቂ ቦታ ሊሰጠው ይገባል። መንግስታት ተነሳሽነትን የመገደብ የሞራል ግዴታ የሚኖራቸው የጋራ ጥቅምን ለማራመድና በኢኮኖሚ ተግባር ወይም በአፈጻጸሙ መካከል ያለመጣጣም ሁኔታዎች ሲከሰቱ ብቻ ነው። በንግድ ሥራ መስክም ቢሆን ተነሳሽነት የሰብአዊ ተግባር ዋና አካል ነው። ይህም በተለይ የሚከሰተው በእቅድና አዲስ ሐሳቦችን በማመንጨት አካባቢ ነው። እንዲህ አይነቱ የማምረት ጥረት ማቀነባበር የሚፈጅበትን ጊዜ ማቀድ ማርካት ካለበት ፍላጎት ጋር አወንታዊ በሆነ መንገድ የተጣጣመ መሆኑን ማረጋገጥ እና አስፈላጊውንና ሊደርስ የሚችለውን አደጋ መቀበል ይህ ሁሉ በዛ

0: በዛሬው ህብረተሰብ ውስጥ የሀብት ምንጭ ሆኗል። ስለዚህ ስርዓት የያዘና ፈጠራ ያለበት የሰው ስራ ሚና የዝህም ስራ ዋና አካል የሆነው ተነሳሽነትና ስራን የመምራት ችሎታ ይበልጥ ግልጽና ወሳኝ የሆነ ይሄዳል። በዚህ የቤተ ክርስቲያን አስተምሮ ውስጥ የሰው ዋና ሀብቱ ራሱ ሰው ነው። አእምሮ የምድርን የማምረት ኃይልና የሰው ፍላጎቶች ሊረኩ የሚችሉባቸውን የተለያዩ መንገዶች ሊያውቅ ይችላል የሚለውን እምነት ማየት እንችላለን ማለት ነው። ሀሌታ ውሃ የንግድ ሥራና ዓላማዎቹ። የንግድ ሥራዎች ተፈላጊ ዕቃዎችንና አገልግሎቶችን በማምረት የኅብረተሰብን የጋራ ጥቅም የማገልገል ብቃት ሊኖራቸው ይገባል። ቅልጥፍናን የሚያመጣና የተለያዩ ወገኖችን ፍላጎት በማርካት ላይ ባተኮረ ዕቅድ መሠረት ዕቃዎችንና አገልግሎቶችን ለማምረት ሲፈለግ የንግድ ሥራዎች ባለቤቶቻቸው ብቻ ሳይሆኑ በሥራ ለተሳተፉ ሌሎች ሰዎች እንዲሁም ለመላው ኅብረተሰብ ሀብትን ይፈጥራሉ። ከዚህ ኢኮኖሚያዊ ተግባራቸው ጎን ለጎን የንግድ ሥራዎች የስብሰባ፣ የትብብርና በሥራው ተሳታፊ የሆኑ ሰዎችን ብቃት የማሳደግ ዕድልን በመፍጠር ማኅበራዊ ተግባራትን ይፈጽማሉ። ስለዚህ በንግድ ሥራ ውስጥ ያለው የኢኮኖሚ ገጽታ ኢኮኖሚያዊ ግቦችን ለማሳካት አስፈላጊ ነው ማለት ነው። የንግድ ሥራ ዓላማ መለካት የሚገባ በኢኮኖሚያዊ ሁኔታዎችና በኢኮኖሚያዊ መመዘኛዎች መሠረት ቢሆንም ለሰውና ለኅብረተሰብ ተጨባጭ ዕድገት የሚያስገኙ እውነተኛ እሴቶች ግን መረሳት የለባቸውም። በዚህ ግላዊ ማኅበራዊ እይታ ውስጥ አንድ የንግድ ሥራ የካፒታል ዕቃዎች ስብስብ ብቻ ሳይሆን ሰዎች ለኩባንያው ተግባራት አስፈላጊውን ካፒታል በማቅረብም ሆነ በእነዚህ ሥራዎች ውስጥ በጉልበታቸው በመሳተፍ በተለያዩ መንገዶችና በተወሰኑ ኃላፊነቶች የሚሳተፉበት የሰዎችም ስብስብ ነው። በንግድ ሥራ የተሰማሩ ሁሉ የሚሰሩበት ማኅበረሰብ ለሁሉም የሚሆን በጎ ነገርን የሚወክል እንጂ የአንድን ግለሰብ ፍላጎት ብቻ የሚያረካ መዋቅር አለመሆኑን መገንዘብ አለባቸው። ይህ ግንዛቤ ካለ እውነትም የሰውን ዘር የሚያገለግል ኢኮኖሚ ለመገንባትና በተለያዩ የሥራ ሸሪኮች መካከል እውነተኛ የትብብር ፕሮግራሞችን ለመዘርጋት ይቻላል። ለዚህም ጥሩ ምሳሌ የሚሆነው የኅብረት ሥራ ማኅበራት፣ አነስተኛና መካከለኛ የንግድ ሥራዎች፣ የእጅ ሥራ ውጤቶችን የሚሸጡ የንግድ ድርጅቶችና የቤተሰብ ግብርና በመባል የሚታወቁ ድርጅቶች ናቸው። የቤተ ክርስቲያን ማኅበራዊ አስተምሮ እነዚህ ተግባራት የሥራን ዋጋ ከፍ ለማድረግ ግላዊ ማኅበራዊ የኃላፊነት ስሜትን፣ ዲሞክራሲያዊ ሕይወትንና ለገበያና ለኅብረተሰብ ዕድገት አስፈላጊ የሆኑ ሰብአዊ እሴቶችን ለማዳበር የሚያደርጉት አስተዋጽኦ በአጽንኦት ይገልጻል። የቤተ ክርስቲያን ማኅበራዊ አስተምሮ አንድ የንግድ ድርጅት በሚገባ እየተንቀሳቀሰ ለመሆኑ ዋናው አመላካች የሆነውን የተገቢ ትርፍና ሚና ይገነዘባል። አንድ የንግድ ድርጅት ትርፋማ ሲሆን የማምረቻ ኃይሎች በሚገባ ሥራ ላይ መዋላቸውን ያመለክታል። ነገር ግን አንድ የንግድ ድርጅት ኅብረተሰቡን በሚገባ ሳያገለግል ትርፋማ ሊሆን እንደሚችል ቤተ ክርስቲያን ታውቃለች። ለምሳሌ የሂሳብ መዝገቡ ትክክል ሆኖ ነገር ግን የድርጅቱ ዋና ንብረት ባለድርሻዎች የሚዋረዱበትና ክብራቸው የሚቀንስበት ሁኔታ ሊኖር ይችላል። ይህም የሚሆነው የንግድ ድርጅቶች ሕዝቡን የሚበዘብዙ ማኅበራዊና ባህላዊ ሥርዓቶች አካል ሲሆኑና የማኅበራዊ ፍትሕን ግዴታዎች ችላ የማለትና የሠራተኞችን መብት የመጣስ አዝማሚያ ሲያሳዩ ነው። የአንድ የንግድ ድርጅት ሕጋዊ ትርፍ የማግኘት ፍላጎት በዚያው ኩባንያ ውስጥ በተለያዩ ደረጃዎች የሚሠሩት ሰዎች ክብር ከመጠበቅ ግዴታ ጋር የተጣጣመ መሆን አለበት። እነዚህ ሁለት ግቦች በምንም መልኩ እርስ በርሳቸው አይጻረሩም። ምክንያቱም በአንድ በኩል ጠቃሚ የሆኑ ሸቀጦችና አገልግሎቶችን ሳያመርቱና የኢኮኖሚያዊ ሥራ ፍሬ የሆነውን ትርፍ ሳያገኙ የድርጅቱን ሕልውና ለማረጋገጥ መሞከር እውነትነት የለውም። በሌላ በኩል ሠራተኞች የራሳቸውን ችሎታ እንዲያዳብሩ መፍቀድ በሥራ ሂደት ምርታማነትንና ቅልጥፍናን ያሳድጋል። አንድ የንግድ ድርጅት በራሱ በኩባንያው ፍላጎት ብቻ ያልታጠረ የአንድነት ማኅበረሰብ መሆን አለበት። የሥራ ማህበራዊ ስነ ምህዳር መሆንና የተፈጥሮ አካባቢንም በመጠበቅ ለጋራ ጥቅም አስተዋጽኦ ማድረግ ይጠበቅበታል። በኢኮኖሚና በፋይናንስ ሥራ ተመጣጣኝ ትርፍ የማግኘት ፍላጎት ተቀባይነት ቢኖረውም ወደ አራጣ አበዳሪነት መዞር ከግብረ ገብ አኳያ መወገዝ የሚገባው ነው። በአራጣ አበዳሪነታቸውና በስግብግብነታቸው ማኅበረሰብ ውስጥ ለወንድሞቻቸው ረሃብና ሞት ምክንያት የሚሆኑ ሰዎች ካሉ ድርጊታቸው በተዘዋዋሪ መንገድ እንደ ነፍስ መግደል ይቆጠራል።
1: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ ክብራትና ክብራን አድማጮቻችን ይህ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርስት ተዘጋጅቶ ዘወትር ማክሰኞ የሚቀርብላችሁ ሳምንታዊ ዝግጅት ነው። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ
0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ የግል ተነሳሽነትና የንግድ ሥራ ተነሳሽነት በሚል አርዕስት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮን በተመለከተ ያቀረብንላችሁን አስተምሮ ነበር ቀደም ሲል ያስደመጥናችሁ። በሚቀጥለው ሳምንት የዚህን አስተምሮ ቀጣይ ክፍል እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
1: ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ሰኔ 24 2018 ዓመተ ምህረት ስርጭታችን አሁን ጀመረ። የዕለቱን ዝግጅቶች በቅድሚያ እናስተዋውቃችኋለን። ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ 54.5 ሚሊዮን ዩሮ መሰብሰቡን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። አባ ሩይዝ የበጎ አድራጎት አገልግሎት ጽፈት ቤት ጸሐፊ ሆነው መሾማቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። እትስሜሪሊ የሰው ልጅ ሁለንተናዊ እድገት ጽፈት ቤት አዲስ ኃላፊ ሆነው መሾማቸውን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊካዊት ቤተ ክርስቲያን አስተምህሮን መሠረት ያደረገ አጭር ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ 54.5 ሚሊዮን ዩሮ መሰብሰቡ ተገለጸ። እንደ ጎርጎሮሳውያኑ የ2025 ዓመተ ምህረት ሪፖርት እንደገለጸው ርዕሰ ሊቃነ ጳጳሳት በካቶሊካዊት ቤተ ክርስቲያን ውስጥ የሚያካሂዷቸውን ልዩ ልዩ ሐዋርያዊ አገልግሎቶችን ጨምሮ ለ24 አገራት የሚሰጡትን እርዳታ መደገፊያ የሚሆን 59.8 ሚሊዮን ዩሮ መሰብሰቡ ታውቋል። በቅዱስ ጴጥሮስ የእርዳታ ማሰባሰቢያ መርሃ ግብር በኩል በሚሰበሰብ የገንዘብ ድጋፍና መባዎች የርዕሰ ሊቃነ ጳጳሳትን ሐዋርያዊ ተልእኮ ለማስቀጠልና እጅግ የተቸገሩ ሰዎችን ለመደገፍ የወጠኗቸውን በርካታ ዕቅዶችን ለማገዝ መሆኑን ሪፖርቱ አብራርቷል። ምንም እንኳን ለድጋፍ የወጣው የገንዘብ መጠን ከገቢው በ2.2 ሚሊዮን ዩሮ የሚበልጥ ቢሆንም ልዩነቱ የተከሰተው የምንዛሪ ተመን መዋዠቅ ምክንያት መሆኑን ሪፖርቱ ጠቅሷል። በሰዎች ልገሳ የተገኘ የገንዘብ ድጋፍ መጠን 54.5 ሚሊዮን ዩሮ ሲሆን በሦስት ዋና ዋና ምንጮች እነርሱም በቅዱሳን ጴጥሮስና ጳውሎስ ክብረ በዓል ዕለት ከአገር ስብከቶች የተሰበሰበ ከመባዎችና ከውርስ የተገኙ ድጋፎች እንደሆነ ታውቋል። ከፍተኛ ድጋፍ የተሰበሰበው ከአገር ስብከቶች ሲሆን ይህም 34.7 ሚሊዮን ዩሮ ወይም ከጠቅላላው 63.6 በመቶ መሆኑ ታውቋል። ከግል ለጋሾች 5.4 ሚሊዮን ዩሮ፣ ከፋውንዴሽኖች 13 ሚሊዮን ዩሮ እና ከሃይማኖት ተቋማት 1.4 ሚሊዮን ዩሮ መሰብሰቡ ታውቋል። ከአገረ ስብከቶችና በግለሰቦች ከተደረጉ ልገሳዎች መካከል ሰሜን አሜሪካ ከፍተኛውን መጠን ማለትም 14.2 ሚሊዮን ዩሮ በማሰባሰብ ቀዳሚዋ ስትሆን፣ ጣሊያን 3.1 ሚሊዮን ዩሮ እና ብራዚል 2.1 ሚሊዮን ዩሮ መሰብሰቧ ታውቋል። እንደ ጎርጎሮሳውያኑ በ2025 ዓመተ ምህረት በቅዱስ ጴጥሮስ የእርዳታ ማሰባሰብ መርሃ ግብር በኩል የተገኘ ጠቅላላ ድምር 54.5 ሚሊዮን ዩሮ እንደነበር ተገልጿል። ከዚህም ውስጥ 41.2 ሚሊዮን ዩሮ የቅዱስነታቸውን ሐዋርያዊ ተልእኮ ለማስቀጠልና የቅድስት መንበርን ተግባራት ለመደገፍ የተመደበ ሲሆን 13.3 ሚሊዮን ዩሮ ደግሞ የተቸገሩ ሰዎችን ለሚረዱ ፕሮጀክቶች የታሰበ እንደነበር ታውቋል። እንደ ሪፖርቱ ገለጻ መሠረት የቅዱስነታቸውን ሐዋርያዊ ተልእኮ ከመደገፍ ጋር የተያያዙ ወጪዎች እንደ ጎርጎሮሳውያኑ 2025 ዓመተ ምህረት 404.5 ሚሊዮን ዩሮ እንደነበሩና ከዚህም ውስጥ የቅዱስ ጴጥሮስ የእርዳታ ማሰባሰቢያ 10 በመቶ እንደሚሸፍን ታውቋል። እነዚህ ልገሳዎች በችግር ውስጥ የሚገኙ የየአገራቱን ቤተ ክርስቲያናት ለመደገፍና በተወሰኑ አውዶች ውስጥ ለወንጌል አገልግሎት፣ ለአምልኮ፣ ለመልእክት ስርጭት፣ ለሐዋርያዊ እንደራሴዎች፣ ለበጎ አድራጎት አገልግሎት፣ የታሪክ ቅርስ ጥበቃ፣ የትምህርት ተቋማት፣ የሰው ልጅ ልማት፣ ትምህርት፣ ሳይንስና ባህል እንዲሁም ከሕይወትና ከቤተሰብ ጋር የተያያዙ ተነሳሽነቶችን እንደሚያካትቱ ታውቋል። የቅዱስ ጴጥሮስ የእርዳታ ማሰባሰቢያ መርሃ ግብር በ74 አገራት ውስጥ 252 ቀጥታ የእርዳታ ፕሮጀክቶችን በመደገፍ በድምሩ 13.3 ሚሊዮን ዩሮ እርዳታ ያደረገ ሲሆን ፕሮጀክቶቹ በሦስት ዘርፎች እነርሱም የወንጌል ስርጭትን ማስቀጠል፣ ማኅበራዊ ፕሮጀክቶችን ጨምሮ ለወንጌል ስርጭት የሚደረገውን የድጋፍ መጠን ማሳደግ መሆናቸው ታውቋል። የገንዘብ ድጋፉ ቤተ ክርስቲያናትን፣ ገዳማትን፣ የሐዋርያዊ አገልግሎት ማዕከላትን፣ የመማሪያ ክፍሎችና ትምህርት ቤቶች ግንባታን እንዲሁም ለጋዛ ነዋሪዎች የሚደረግ እርዳታን፣ ለአካባቢ ማኅበረሰቦች የሚደረግ ድጋፍና በሚስዮን አገራት ውስጥ አስቸኳይ ድጋፍ በሚጠይቁ አካባቢዎች ለሚገኙ ቤተ ክርስቲያናት የሚደረገውን ድጋፍ ያካትታል። ከፍተኛውን የእርዳታ መጠን የምታገኝ አፍሪካ ስትሆን
በአህጉሪቱ የተወጠኑ 73 ፕሮጀክቶችን ለማስኬድ 5.2 ሚሊዮን ዩሮ መመደቡ ታውቋል። እስያ 3 ሚሊዮን ዩሮ፣ አውሮፓ 2.6 ሚሊዮን ዩሮ፣ ሰሜን አሜሪካ 2.4 ሚሊዮን ዩሮ እና ኦሼኒያ 100 ሺህ ዩሮ ማግኘቷ ታውቋል። ሪፖርቱ በተጨማሪም ከአፍሪካ፣ ከላቲን አሜሪካና ከእስያ የሚመጡ ካህናት፣ የዘራ ክህነት ተማሪዎች፣ ገዳማውያንና ገዳማውያት በአውሮፓ ውስጥ በሚገኙ ጳጳሳዊ ዩኒቨርሲቲዎች እንዲማሩ ለማስቻል በርካታ የትምህርት እድሎች እንደተሰጡና ለዩክሬን ሕዝብም የሰብአዊ እርዳታ መደረጉን ገልጿል። ሪፖርቱ በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውይይትና በእርስ በርስ ግንኙነት አማካኝነት የመገናኛ ድልድይን ለመገንባትና እንደ አንድ ሕዝብ አንድ ላይ በመሆን ዘወትር በሰላም ለመኖር እርዱን በማለት ያቀረቡትን ጥሪ በመጥቀስ ተጠናቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። አባ ሩይዝ የበጎ አድራጎት አገልግሎት ጽሕፈት ቤት ጸሐፊ ሆነው መሾማቸው ተነገረ። እንደ ጎርጎሮሳውያኑ ከ2015 ዓመተ ምህረት ጀምሮ የቅድስት መንበር መገናኛዎች ጽሕፈት ቤት ዋና ጸሐፊ ሆነው ያገለገሉት አርጀንቲናዊው ካህን አባ ሩይዝ በተለምዶ ሐዋርያዊ የበጎ አድራጎት ማሰባሰቢያ በመባል የሚታወቀው የበጎ አድራጎት አገልግሎት ጽሕፈት ቤት ጸሐፊ ሆነው በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተሾሙ ሲሆን በሥራ ገበታቸው የሚገኙት ከሐምሌ 26 2018 ዓመተ ምህረት ጀምሮ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅድስት መንበር መገናኛዎች ጽሕፈት ቤት ጸሐፊ የነበሩት አባ ሉቾ ሩይዝ በርዕሰ ሊቃነ ጳጳሳት የበጎ አድራጎት ተነሳሽነቶችና የሰብአዊ እርዳታዎች አስተባባሪ ጽሕፈት ቤት ውስጥ የበጎ አድራጎት አገልግሎት ጸሐፊ አድርገው ሾመዋቸዋል። ሰኔ 22 2018 ዓመተ ምህረት የተገለጸው ሹመቱ ከቅርብ ወራት ወዲህ በቅድስት መንበር ከፍተኛ ጳጳሳዊ ጽሕፈት ቤቶች ውስጥ ከተደረጉ ለውጦች መካከል አንዱ እንደሆነ ታውቋል። ሁለቱ ጽሕፈት ቤቶች ማለትም የቅድስት መንበር መገናኛዎችና የበጎ አድራጎት አገልግሎት ጽሕፈት ቤት በቅርቡ አዳዲስ መሪዎችን ማግኘታቸው ታውቋል። አባ ሩይዝ ከአቡነ ማሪን ደ ሳን ማርቲን ጋር በቅድስት መንበር በጎ አድራጎት አገልግሎት ጽሕፈት ቤት ውስጥ ከነሐሴ 26 2018 ዓመተ ምህረት ጀምሮ አብረው እንደሚያገለግሉ ታውቋል። አባ ሩይዝ የቅድስት መንበር መገናኛዎች እንደ አዲስ ከተዋቀረበት ጊዜ ጀምሮ ዋና ጸሐፊ ሆነው ማገልገላቸው ይታወሳል። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በተለይም በላቲን አሜሪካ ውስጥ በመገናኛና ሚዲያ ዘርፎች የብዙ ዓመታት ልምድ ያላቸውን አባ ሩይዝን እንደ ጎርጎሮሳውያኑ ከሰኔ 27 2015 ዓመተ ምህረት ጀምሮ የቅድስት መንበር መገናኛዎች ዋና ጸሐፊ አድርጎ መሾማቸው ይታወሳል። አባ ሩይዝ በላቲን አሜሪካ ካቶሊካዊት ቤተ ክርስቲያን የመረጃ መረብ አማካሪና የላቲን አሜሪካ ጓዳሉፔ እመቤታችን ማርያም የልማት ማዕከል ፕሬዚደንት ሆነው አገልግለዋል። አባ ሩይዝ በሮም በሚገኝ የቅዱስ መስቀል ጳጳሳዊ ዩኒቨርሲቲ መገናኛ ፋከልቲ ውስጥ በመምህርነት እንዲሁም በግሪጎሪያን ጳጳሳዊ ዩኒቨርሲቲ ተጋባዥ መምህር ሆነው በማስተማር ላይ እንደሚገኙ ታውቋል። እንደ ጎርጎሮሳውያኑ በጥር ወር 2025 ዓመተ ምህረት ዓለም አቀፍ የመገናኛ ኢዮቤልዩና በሐምሌ ወር የዲጂታል ሚስዮናውያንና የካቶሊክ ተጽዕኖ ፈጣሪዎች ኢዮቤልዩ እንዲዘጋጅ አስተዋጽኦ አድርገዋል። አባ ሩይዝ ሹመታቸው ከተነገራቸው በኋላ ብዙም ሳይቆይ ለቅድስት መንበር መገናኛዎች ጽሕፈት ቤት ሠራተኞች ባደረጉት ንግግር ጌታ በጠራኝ ጊዜ ሁሉ ልከተለው ደስተኛ ነኝ ብለው ከሌሎች ጋር ሆነው ለሠሯቸው ዓመታት ምስጋናቸውን በማቅረብ በተለይም በጽሕፈት ቤቱ ምስረታ የመጀመሪያ ደረጃዎች ላይ ላጋጠሟቸው ማናቸውም ችግሮች ይቅርታን ጠይቀዋል። እንዲሁም በተጀመረውና በተገነባው ፕሮጀክት ላይ ስለሚሰማቸው የኃላፊነት ስሜትና ቁርጠኝነት ተናግረው እንዲህ አይነቱ ትስስር በፍጹም የማያልቅ መሆኑን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሁኑ ወቅት የበጎ አድራጎት አገልግሎት ጽሕፈት ቤት ባለሥልጣን የሆኑትን ማሲሞ ሊራን በተመሳሳይ ጽሕፈት ቤት ምክትል ጸሐፊ አድርገው የሾሟቸው ሲሆን አዲሱን ሚናቸውን የሚጀምሩት በነሐሴ 26 2018 ዓመተ ምሕረት እንደሚሆን ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። እህትሲ ሜሪሊ የሰው ልጅ ሁለንተናዊ እድገት ጽሕፈት ቤት አዲስ ኃላፊ ሆነው መሾማቸው ተነገረ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅድስት መንበር ለሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት እህት አሌሳንድራ ስሜሪሊን ዋና ኃላፊ፣ ብፁዕ ካርዲናል ፋቢዮ ባጆን ምክትል ኃላፊና አባ ጆሴፍ ባርላስን ጸሐፊ አድርገው የሾሟቸው ሲሆን የሦስቱም ሹመት ተፈጻሚ የሚሆነው ከነሐሴ 26 2018 ዓመተ ምሕረት ጀምሮ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስት መንበር የሰው ልጅ ሁለንተናዊ እድገት ጽሕፈት ቤት አዲስ መሪዎቹን የሾሙ ሲሆን
እህት አሌሳንድራ ስሜሪሊ የጽህፈት ቤቱ ኃላፊ፣ ብፁዕ ካርዲናል ፋቢዮ ባጆ ለውዳሴ ላንተ ይሁን ከፍተኛ ትምህርት ማዕከል ልዩ ኃላፊነት ጋር የጳጳሳዊ ጽህፈት ቤቱ ምክትል ኃላፊና አባ ጆሴፍ ባርላሽን ጸሐፊ አድርገው መሾሟቸው ታውቋል። ሦስቱም ሹመቶች በቅድስት መንበር የታወጁት ማክሰኞ ሰኔ 23 2018 ዓመተ ምህረት ሲሆን ተግባራዊ የሚሆኑትም ከነሐሴ 26 2018 ዓመተ ምህረት ጀምሮ እንደሆነ ታውቋል። የዶን ቦስኮ ሳሌዣን እህቶች ማኅበር አባል የሆኑት እህት አሌሳንድራ ስሜሪሊ እንደ ጎርጎሮሳውያኑ ከ2021 ዓመተ ምህረት ጀምሮ በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽህፈት ቤት ጸሐፊ ሆነው ያገለገሉ ሲሆን እንደ ጎርጎሮሳውያኑ ከ2022 ዓመተ ምህረት ጀምሮ የጽህፈት ቤቱ ዋና ኃላፊ የነበሩትን ብፁዕ ካርዲናል ሚካኤል ቼርኒን እንደሚተኩ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም የጽህፈት ቤቱ ምክትል ጸሐፊ ሆነው ያገለገሉትን ብፁዕ ካርዲናል ፋቢዮ ባጆን ምክትል ኃላፊ አድርገው ሾመዋቸዋል። ብፁዕ ካርዲናል ባጆ በአዲሱ ሥራቸው ቅድስት መንበር ፍጥረትን በመንከባከብ ሁለንተናዊ እድገትን ለማስፋፋት ያላትን ቁርጠኝነት የሚከታተል የውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል ልዩ ኃላፊ ሆነው ያገለግላሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደዚሁም እስከ ዛሬ ድረስ ጳጳሳዊ ጽህፈት ቤቱን በምክትል ጸሐፊነት ያገለገሉትን አባ ጆሴፍ ባርላሽን አዲሱ ዋና ጸሐፊ አድርገው ሰይመዋል። ሹመቱ በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽህፈት ቤት በፍትሕና ሰላም፣ በስደት፣ በጤና አጠባበቅ፣ በበጎ አድራጎት፣ በፍጥረት እንክብካቤና በዓለም ዙሪያ የሰው ልጅ ክብርን በማስተዋወቅ የቤተ ክርስቲያኒቱን ተግባር ወደ ላቀ ደረጃ ለማድረስ የሚጥር አዲስ የአመራር ቡድንን ሙሉ ማድረጉ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የካቶሊካዊት ቤተ ክርስቲያን አስተምህሮን መሠረት ያደረገ አጭር ዝግጅት እናቀርብላችኋለን። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።

የካቶሊክ ቤተ ክርስቲያን ወገን የሆነ ማን ነው? ሰዎች ሁሉ በተለያዩ መንገዶች ወደዚህ ሕዝበ እግዚአብሔር ካቶሊካዊ አንድነት ገብተዋል ወይም እንዲመጡ ተጠርተዋል። ከካቶሊካዊት ቤተ ክርስቲያን ጋር ሙሉ ኅብረት አላቸው የሚባሉት የክርስቶስ መንፈስ ኖሯቸው ከቤተ ክርስቲያኑቱ ጋር በእምነት ምስክርነት፣ በሚስጢራት፣ በቤተ ክርስቲያናዊ አስተዳደርና ሱታፌ ጥምረት የፈጠሩ ናቸው። ሙሉ ካቶሊካዊ አንድነት የሌላቸው ነገር ግን ሚስጥረ ጥምቀትን የተቀበሉ ምእመናን ፍጹምም ባይሆኑ ከካቶሊክ ቤተ ክርስቲያን ጋር የተወሰነ ሱታፌ አላቸው።

የካቶሊክ ቤተ ክርስቲያን ከአይሁድ ሕዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተ ክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከጠራቸው የአይሁድ ሕዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ኪዳናት፣ የሕግ መስጠት፣ የመቀደስ ሥርዓት፣ የተስፋ ቃላት፣ አበው የአይሁድ ሕዝቦች ናቸው። ከእነርሱም ክርስቶስ በሥጋ መጣ፣ ወደ ሮም ሰዎች ምዕራፍ 9 ቁጥር 4ና 5 ላይ እንደተጠቀሰው። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያንና ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ሕዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጸብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጅና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል።

ከቤተ ክርስቲያን ውጪ መዳን የለም የሚለው እርግጠኛነት ትርጉሙ ምንድን ነው? ይህ አባባል መዳን አካሉ በሆነችው ቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሠረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ስህተት የክርስቶስ ወንጌልንና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና ሕሊናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ።

ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንን ማድረግ የሚገባት ክርስቶስ ስለዚህ ሄዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸው ደቀ መዛሙርቴ አድርጓቸው የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደተጠቀሰው ብሎ ስላዘዘ ነው። የዚህ የጌታ ተልኮዊ ስልጣን መነሻ ልጁና መንፈስ ቅዱስ የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ እንደተገለጸው ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልኮ ትቀበላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የእርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መስዋዕት አድርጎ ለማቅረብ መዘጋጀት አለባቸው።

ክቡራንና ክቡራት አድማጮቻችን በማስከተል ሰባቱ የማርያም ሐዘኖች በመባል ከሚታወቁት የመጀመሪያውን ክፍል እናቀርብላችኋለን። አብራችሁን በመሆን ሁሉ እንድትከታተሉ ከወዲሁ በድጋሜ እንጋብዛለን። ሰባቱ የማርያም ሐዘኖች። በወርቅ ልብስ ተጎናጽፋና ተሸፍና ንግሥቲቱ በቀኝ ትቆማለች። መዝሙረ ዳዊት ምዕራፍ 45 ቁጥር 10 ላይ እንደተገለጸው በማለት ዳዊት ይናገራል። እግዚአብሔር ያቺ ከሁሉም የበለጠች ፍጥረቱን እንደ ሁሉም ሰው በኃጢአት ቆሻሻ እንድትነካ ባይፈቅድም በምድር ለሚኖሩ ለሰው ልጆች ሁሉ ከሚደርስባቸው ሐዘንና ስቃይ ነፃ እንድትሆን ግን አልፈቀደላትም። እንደ ማንኛውም ሰው እንድትሰቃይ ይተዋት። እመቤታችን ማርያም ከሌሎች የበለጠ ሐዘን መከራና ስቃይ ተቀበለች። በስቃይ በኩል ከኢየሱስ ሌላ የሚበልጣት የለም። የቅዱሳን ሰማዕታት የከፋ መከራ እንኳን ከእመቤታችን ማርያም ጋር ሊወዳደር አይችልም። እርሷ ከልጇ ከኢየሱስ ጋር በመሆን እናንተ

ኢየሱስ እንደ ተወለደ የእርሱ ስቃይ ወዲያው ጀመረ። የእርሷም ስቃይ በዚያው ጀመረ። የልጇን ስቃይና ውርደት በማሰብ በመሰቃየት ልቧ በሐዘን ይወጋ ነበር። ቅዱስ አልቤርቶ የጽዮን ልጅ ድንግል ሆይ የሐዘንሽን ጥልቀትና ስፋት እንደ ባሕር ነው በማለት ይናገራል። ሰቆቃው ኤርምያስ ምዕራፍ 2 ቁጥር 12 ላይ እንደተገለጸው የሚለውን የሰቆቃው ኤርምያስን ጥቅስ ለመቤታችን ማርያም ይደግመዋል። መቤታችን ማርያም ይህ ሁሉ ሐዘን የደረሰባት በእርሷ ላይ በተፈጸመው ሥቃይ ሳይሆን በኋላ በልጇ ላይ ስለሚደርሰው መከራ በማሰብ ነበር። እንግዲህ ሐዘኗን ብቻ ከሚያስተነትኑ አፍቃሪዎቿ ጋር በመሆን እነዚህን ሰባት ነጥቦች ቀስ ብለን እናስብ።

ተራ ቁጥር 1 የስምዖን ትንቢት የሉቃስ ወንጌል ምዕራፍ 2 ከቁጥር 32 እስከ 35 በዚያን ጊዜ ጻድቅና ትጉ የሆነ ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበር። እርሱም የእስራኤልን መጽናናት የሚጠባበቅና መንፈስ ቅዱስ በላዩ ላይ ያደረ ሰው ነበር። ደግሞም የጌታን መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበር። እርሱም በዚያን ጊዜ በመንፈስ ተሞልቶ ወደ ቤተ መቅደስ ገባ። የልጁም ወላጆች በሕጉ ልማድ መሠረት ተገቢውን ሊፈጽሙለት ሕፃኑን ኢየሱስን ይዘው በገቡ ጊዜ ስምዖን ተቀበለው፣ አቀፈውም። እግዚአብሔርን እያመሰገነ እንዲህ አለ፣ ጌታ ሆይ፣ ቃል በገባኸው መሠረት አሁን ባሪያህን በሰላም አሰናብተው፣ ዐይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንን አይተዋልና፣ ይህም ለአሕዛብ መገለጥን የሚሰጥ ብርሃን ነው፣ ለሕዝብህ ለእስራኤልም ክብር ነው። አባቱና እናቱም ስለ እርሱ በተነገረው ነገር ተገረሙ። ስምዖንም ባረካቸው። እናቱ ማርያምንም እንዲህ አላት፣ ይህ ሕፃን በእስራኤል ለብዙዎቹ መነሳትና መውደቅ ምክንያት እንዲሆን ደግሞም ክፉ ለሚያስወሩበት ምልክት እንዲሆን ተወስኗል። የብዙዎችም ልብ ሐሳብ የተገለጠ እንዲሆን ያንቺም ነፍስ ደግሞ በሰይፍ ይወጋል ይላታል። አስተንትኖ ዮሴፍና ማርያም ኢየሱስን ወደ ቤተ መቅደስ ሲወስዱት ስምዖን የሚባል አንድ እንግዳ ሰው ልጃቸውን ወሰደ። እግዚአብሔር ስለ እርሱ አመሰገነ። እናም አሁን ለመሞት መዘጋጀቱን አሳውቋል። ምክንያቱም በመጨረሻ እሱ አዳኝ የሚሆነውን መሲህ ስላየ ነው። አይሁዶችና አሕዛብም እንዲሁ። ዮሴፍና ማርያም ይህ ሰው በተናገረው ነገር ተደነቁ። በእንዲህ ያለ እንግዳ ገጠመኝ፣ የማይደነቅ ማን ነው? ስምዖንም ባረካቸው። እስካሁን ድረስ ግንኙነቱ ያልተለመደ ነው፣ ግን ምናልባት በጣም አስደሳች ነው። ነገር ግን ስምዖን በተለይ ትኩረቱን ወደ ማርያም አዞረና ልጇ በእስራኤል ለብዙዎቹ ውድቀትና መነሳት የግጭት ምልክት እንደሚሆን፣ እሷ ራሷ ሰይፍ ሲወጋት ነፍሷ እንዴት እንደሚሰቃይ ነግሯታል። ይህ ምናልባት ማርያም በሕማማት ውስጥ የምትጫወተው ሚና በጣም ግልጽ ምሳሌ ነው። ትንቢቱ ከክርስቶስ ጎን እንደምትሰቃይ፣ መከራዋ ግን መንፈሳዊ እንደሚሆን ነው። ሰውነቱ በጦር ሲወጋ ነፍሷም እንዲሁ። እናም የስምዖን ትንቢት ራሱ የማርያም ሐዘን የመጀመሪያው ነው። ይህ እንግዳና አስፈሪ የሆነ ነገር ለወጣት እናት በልጇ ላይ አንድ አስከፊ ነገር ሊደርስበት ነው እያለች እንድትሰጋ አድርጓታል።

ክቡራትና ክቡራን አድማጮቻችን ለረቡዕ ሰኔ 24 2018 ዓ.ም ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ሰኔ 24 2018 ዓመተ ምህረት ስርጭታችን አሁን ጀመረ። የዕለቱን ዝግጅቶች በቅድሚያ እናስተዋውቃችኋለን። ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ 54.5 ሚሊዮን ዩሮ መሰብሰቡን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። አባ ሩይዝ የበጎ አድራጎት አገልግሎት ጽፈት ቤት ጸሐፊ ሆነው መሾማቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። እህት ሜሪሊ የሰው ልጅ ሁለንተናዊ እድገት ጽፈት ቤት አዲስ ኃላፊ ሆነው መሾማቸውን የተመለከተ ዘገባ በሦስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊካዊት ቤተ ክርስቲያን አስተምህሮን መሠረት ያደረገ አጭር ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ 54.5 ሚሊዮን ዩሮ መሰብሰቡ ተገለጸ። እንደ ጎርጎሮሳውያኑ የ2025 ዓመተ ምህረት ሪፖርት እንደገለጸው ርዕሰ ሊቃነ ጳጳሳት በካቶሊካዊት ቤተ ክርስቲያን ውስጥ የሚያካሂዷቸውን ልዩ ልዩ ሐዋርያዊ አገልግሎቶችን ጨምሮ ለ24 አገራት የሚሰጡትን እርዳታ መደገፊያ የሚሆን 59.8 ሚሊዮን ዩሮ መሰብሰቡ ታውቋል። በቅዱስ ጴጥሮስ የእርዳታ ማሰባሰቢያ መርሃ ግብር በኩል በሚሰበሰብ የገንዘብ ድጋፍና መባዎች የርዕሰ ሊቃነ ጳጳሳትን ሐዋርያዊ ተልእኮ ለማስቀጠልና እጅግ የተቸገሩ ሰዎችን ለመደገፍ የወጠኗቸውን በርካታ ዕቅዶችን ለማገዝ መሆኑን ሪፖርቱ አብራርቷል። ምንም እንኳን ለድጋፍ የወጣው የገንዘብ መጠን ከገቢው በ2.2 ሚሊዮን ዩሮ የሚበልጥ ቢሆንም ልዩነቱ የተከሰተው የምንዛሪ ተመን መዋዠቅ ምክንያት መሆኑን ሪፖርቱ ጠቅሷል። በሰዎች ልገሳ የተገኘ የገንዘብ ድጋፍ መጠን 54.5 ሚሊዮን ዩሮ ሲሆን በሦስት ዋና ዋና ምንጮች እነርሱም በቅዱሳን ጴጥሮስና ጳውሎስ ክብረ በዓል ዕለት ከአገር ስብከቶች የተሰበሰበ ከመባዎችና ከውርስ የተገኙ ድጋፎች እንደሆነ ታውቋል። ከፍተኛ ድጋፍ የተሰበሰበው ከአገር ስብከቶች ሲሆን ይህም 34.7 ሚሊዮን ዩሮ ወይም ከጠቅላላው 63.6 በመቶ መሆኑ ታውቋል። ከግል ለጋሾች 5.4 ሚሊዮን ዩሮ፣ ከፋውንዴሽኖች 13 ሚሊዮን ዩሮ እና ከሃይማኖት ተቋማት 1.4 ሚሊዮን ዩሮ መሰብሰቡ ታውቋል። ከአገረ ስብከቶችና በግለሰቦች ከተደረጉ ልገሳዎች መካከል ሰሜን አሜሪካ ከፍተኛውን መጠን ማለትም 14.2 ሚሊዮን ዩሮ በማሰባሰብ ቀዳሚዋ ስትሆን፣ ጣሊያን 3.1 ሚሊዮን ዩሮ እና ብራዚል 2.1 ሚሊዮን ዩሮ መሰብሰቧ ታውቋል። እንደ ጎርጎሮሳውያኑ በ2025 ዓ ም በቅዱስ ጴጥሮስ የእርዳታ ማሰባሰብ መርሃ ግብር በኩል የተገኘ ጠቅላላ ድምር 54.5 ሚሊዮን ዩሮ እንደነበር ተገልጿል። ከዚህም ውስጥ 41.2 ሚሊዮን ዩሮ የቅዱስነታቸውን ሐዋርያዊ ተልእኮ ለማስቀጠልና የቅድስት መንበርን ተግባራት ለመደገፍ የተመደበ ሲሆን 13.3 ሚሊዮን ዩሮ ደግሞ የተቸገሩ ሰዎችን ለሚረዱ ፕሮጀክቶች የታሰበ እንደነበር ታውቋል። እንደ ሪፖርቱ ገለጻ መሠረት የቅዱስነታቸውን ሐዋርያዊ ተልእኮ ከመደገፍ ጋር የተያያዙ ወጪዎች እንደ ጎርጎሮሳውያኑ 2025 ዓ ም 404.5 ሚሊዮን ዩሮ እንደነበሩና ከዚህም ውስጥ የቅዱስ ጴጥሮስ የእርዳታ ማሰባሰቢያ 10 በመቶ እንደሚሸፍን ታውቋል። እነዚህ ልገሳዎች በችግር ውስጥ የሚገኙ የየአገራቱን ቤተ ክርስቲያናት ለመደገፍና በተወሰኑ አውዶች ውስጥ ለወንጌል አገልግሎት፣ ለአምልኮ፣ ለመልእክት ስርጭት፣ ለሐዋርያዊ እንደራሴዎች፣ ለበጎ አድራጎት አገልግሎት፣ የታሪክ ቅርስ ጥበቃ፣ የትምህርት ተቋማት፣ የሰው ልጅ ልማት፣ ትምህርት፣ ሳይንስና ባህል እንዲሁም ከሕይወትና ከቤተሰብ ጋር የተያያዙ ተነሳሽነቶችን እንደሚያካትቱ ታውቋል። የቅዱስ ጴጥሮስ የእርዳታ ማሰባሰቢያ መርሃ ግብር በ74 አገራት ውስጥ 252 ቀጥታ የእርዳታ ፕሮጀክቶችን በመደገፍ በድምሩ 13.3 ሚሊዮን ዩሮ እርዳታ ያደረገ ሲሆን ፕሮጀክቶቹ በሦስት ዘርፎች እነርሱም የወንጌል ስርጭትን ማስቀጠል፣ ማኅበራዊ ፕሮጀክቶችን ጨምሮ ለወንጌል ስርጭት የሚደረገውን የድጋፍ መጠን ማሳደግ መሆናቸው ታውቋል። የገንዘብ ድጋፉ ቤተ ክርስቲያናትን፣ ገዳማትን፣ የሐዋርያዊ አገልግሎት ማዕከላትን፣ የመማሪያ ክፍሎችና ትምህርት ቤቶች ግንባታን እንዲሁም ለጋዛ ነዋሪዎች የሚደረግ እርዳታን፣ ለአካባቢ ማኅበረሰቦች የሚደረግ ድጋፍና በሚስዮን አገራት ውስጥ አስቸኳይ ድጋፍ በሚጠይቁ አካባቢዎች ለሚገኙ ቤተ ክርስቲያናት የሚደረገውን ድጋፍ ያካትታል። ከፍተኛውን የእርዳታ መጠን የምታገኝ አፍሪካ ስትሆን
በአህጉሪቱ የተወጠኑ 73 ፕሮጀክቶችን ለማስኬድ 5.2 ሚሊዮን ዩሮ መመደቡ ታውቋል። እስያ 3 ሚሊዮን ዩሮ፣ አውሮፓ 2.6 ሚሊዮን ዩሮ፣ ሰሜን አሜሪካ 2.4 ሚሊዮን ዩሮ እና ኦሼኒያ 100 ሺህ ዩሮ ማግኘቷ ታውቋል። ሪፖርቱ በተጨማሪም ከአፍሪካ፣ ከላቲን አሜሪካና ከእስያ የሚመጡ ካህናት፣ የዘራ ክህነት ተማሪዎች፣ ገዳማውያንና ገዳማውያት በአውሮፓ ውስጥ በሚገኙ ጳጳሳዊ ዩኒቨርሲቲዎች እንዲማሩ ለማስቻል በርካታ የትምህርት ዕድሎች እንደተሰጡና ለዩክሬን ሕዝብም የሰብአዊ እርዳታ መደረጉን ገልጿል። ሪፖርቱ በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውይይትና በእርስ በርስ ግንኙነት አማካኝነት የመገናኛ ድልድይን ለመገንባትና እንደ አንድ ሕዝብ አንድ ላይ በመሆን ዘወትር በሰላም ለመኖር እርዱን በማለት ያቀረቡትን ጥሪ በመጥቀስ ተጠናቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። አባ ሩይዝ የበጎ አድራጎት አገልግሎት ጽሕፈት ቤት ጸሐፊ ሆነው መሾማቸው ተነገረ። እንደ ጎርጎሮሳውያኑ ከ2015 ዓመተ ምህረት ጀምሮ የቅድስት መንበር መገናኛዎች ጽሕፈት ቤት ዋና ጸሐፊ ሆነው ያገለገሉት አርጀንቲናዊው ካህን አባ ሩይዝ በተለምዶ ሐዋርያዊ የበጎ አድራጎት ማሰባሰቢያ በመባል የሚታወቀው የበጎ አድራጎት አገልግሎት ጽሕፈት ቤት ጸሐፊ ሆነው በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተሾሙ ሲሆን በሥራ ገበታቸው የሚገኙት ከሐምሌ 26 2018 ዓመተ ምህረት ጀምሮ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅድስት መንበር መገናኛዎች ጽሕፈት ቤት ጸሐፊ የነበሩት አባ ሉቾ ሩይዝ በርዕሰ ሊቃነ ጳጳሳት የበጎ አድራጎት ተነሳሽነቶችና የሰብአዊ እርዳታዎች አስተባባሪ ጽሕፈት ቤት ውስጥ የበጎ አድራጎት አገልግሎት ጸሐፊ አድርገው ሾመዋቸዋል። ሰኔ 22 2018 ዓ ም የተገለጸው ሹመቱ ከቅርብ ወራት ወዲህ በቅድስት መንበር ከፍተኛ ጳጳሳዊ ጽሕፈት ቤቶች ውስጥ ከተደረጉ ለውጦች መካከል አንዱ እንደሆነ ታውቋል። ሁለቱ ጽሕፈት ቤቶች ማለትም የቅድስት መንበር መገናኛዎችና የበጎ አድራጎት አገልግሎት ጽሕፈት ቤት በቅርቡ አዳዲስ መሪዎችን ማግኘታቸው ታውቋል። አባ ሩይዝ ከአቡነ ማሪ እንደ ሳን ማርቲን ጋር በቅድስት መንበር በጎ አድራጎት አገልግሎት ጽሕፈት ቤት ውስጥ ከነሐሴ 26 2018 ዓ ም ጀምሮ አብረው እንደሚያገለግሉ ታውቋል። አባ ሩይዝ የቅድስት መንበር መገናኛዎች እንደ አዲስ ከተዋቀረበት ጊዜ ጀምሮ ዋና ጸሐፊ ሆነው ማገልገላቸው ይታወሳል። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በተለይም በላቲን አሜሪካ ውስጥ በመገናኛና ሚዲያ ዘርፎች የብዙ ዓመታት ልምድ ያላቸውን አባ ሩይዝን እንደ ጎርጎሮሳውያኑ ከሰኔ 27 2015 ዓ ም ጀምሮ የቅድስት መንበር መገናኛዎች ዋና ጸሐፊ አድርጎ መሾማቸው ይታወሳል። አባ ሩይዝ በላቲን አሜሪካ ካቶሊካዊት ቤተ ክርስቲያን የመረጃ መረብ አማካሪና የላቲን አሜሪካ ጓዳሉፔ እመቤታችን ማርያም የልማት ማዕከል ፕሬዚደንት ሆነው አገልግለዋል። አባ ሩይዝ በሮም በሚገኝ የቅዱስ መስቀል ጳጳሳዊ ዩኒቨርሲቲ መገናኛ ፋከልቲ ውስጥ በመምህርነት እንዲሁም በግሪጎሪያን ጳጳሳዊ ዩኒቨርሲቲ ተጋባዥ መምህር ሆነው በማስተማር ላይ እንደሚገኙ ታውቋል። እንደ ጎርጎሮሳውያኑ በጥር ወር 2025 ዓ ም ዓለም አቀፍ የመገናኛ ኢዮቤልዩና በሐምሌ ወር የዲጂታል ሚስዮናውያንና የካቶሊክ ተጽዕኖ ፈጣሪዎች ኢዮቤልዩ እንዲዘጋጅ አስተዋጽኦ አድርገዋል። አባ ሩይዝ ሹመታቸው ከተነገራቸው በኋላ ብዙም ሳይቆይ ለቅድስት መንበር መገናኛዎች ጽሕፈት ቤት ሠራተኞች ባደረጉት ንግግር ጌታ በጠራኝ ጊዜ ሁሉ ልከተለው ደስተኛ ነኝ ብለው ከሌሎች ጋር ሆነው ለሠሯቸው ዓመታት ምስጋናቸውን በማቅረብ በተለይም በጽሕፈት ቤቱ ምስረታ የመጀመሪያ ደረጃዎች ላይ ላጋጠሟቸው ማናቸውም ችግሮች ይቅርታን ጠይቀዋል። እንዲሁም በተጀመረውና በተገነባው ፕሮጀክት ላይ ስለሚሰማቸው የኃላፊነት ስሜትና ቁርጠኝነት ተናግረው እንዲህ አይነቱ ትስስር በፍጹም የማያልቅ መሆኑን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሁኑ ወቅት የበጎ አድራጎት አገልግሎት ጽሕፈት ቤት ባለሥልጣን የሆኑትን ማሲሞ ሊራን በተመሳሳይ ጽሕፈት ቤት ምክትል ጸሐፊ አድርገው የሾሟቸው ሲሆን አዲሱን ሚናቸውን የሚጀምሩት በነሐሴ 26 2018 ዓ ም እንደሚሆን ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። እትሲሜሪሊ የሰው ልጅ ሁለንተናዊ እድገት ጽሕፈት ቤት አዲስ ኃላፊ ሆነው መሾማቸው ተነገረ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅድስት መንበር ለሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት እህት አሌሳንድራ ሲሜሪሊን ዋና ኃላፊ፣ ብፁዕ ካርዲናል ፋቢዮ ባጆን ምክትል ኃላፊና አባ ጆሴፍ ባርላስን ጸሐፊ አድርገው የሾሟቸው ሲሆን የሦስቱም ሹመት ተፈጻሚ የሚሆነው ከነሐሴ 26 2018 ዓ ም ጀምሮ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስት መንበር የሰው ልጅ ሁለንተናዊ እድገት ጽሕፈት ቤት አዲስ መሪዎቹን የሾሙ ሲሆን
እህት አሌሳንድራ ስሜሪሊ የጽህፈት ቤቱ ኃላፊ ብፁዕ ካርዲናል ፋቢዮ ባጆ ለውዳሴ ላንተ ይሁን ከፍተኛ ትምህርት ማዕከል ልዩ ኃላፊነት ጋር የጳጳሳዊ ጽህፈት ቤቱ ምክትል ኃላፊና አባ ጆሴፍ ባርላሽን ጸሐፊ አድርገው መሾሟቸው ታውቋል። ሦስቱም ሹመቶች በቅድስት መንበር የታወጁት ማክሰኞ ሰኔ 23 2018 ዓመተ ምህረት ሲሆን ተግባራዊ የሚሆኑትም ከነሐሴ 26 2018 ዓመተ ምህረት ጀምሮ እንደሆነ ታውቋል። የዶን ቦስኮ ሳሊዣን እህቶች ማኅበር አባል የሆኑት እህት አሌሳንድራ ስሜሪሊ እንደ ጎርጎሮሳውያኑ ከ2021 ዓመተ ምህረት ጀምሮ በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽህፈት ቤት ጸሐፊ ሆነው ያገለገሉ ሲሆን እንደ ጎርጎሮሳውያኑ ከ2022 ዓመተ ምህረት ጀምሮ የጽህፈት ቤቱ ዋና ኃላፊ የነበሩትን ብፁዕ ካርዲናል ሚካኤል ቼርኒን እንደሚተኩ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም የጽህፈት ቤቱ ምክትል ጸሐፊ ሆነው ያገለገሉትን ብፁዕ ካርዲናል ፋቢዮ ባጆን ምክትል ኃላፊ አድርገው ሾመዋቸዋል። ብፁዕ ካርዲናል ባጆ በአዲሱ ሥራቸው ቅድስት መንበር ፍጥረትን በመንከባከብ ሁለንተናዊ እድገትን ለማስፋፋት ያላትን ቁርጠኝነት የሚከታተል የውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል ልዩ ኃላፊ ሆነው ያገለግላሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደዚሁም እስከ ዛሬ ድረስ ጳጳሳዊ ጽህፈት ቤቱን በምክትል ጸሐፊነት ያገለገሉትን አባ ጆሴፍ ባርላሽን አዲሱ ዋና ጸሐፊ አድርገው ሰይመዋል። ሹመቱ በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽህፈት ቤት በፍትሕና ሰላም፣ በስደት፣ በጤና አጠባበቅ፣ በበጎ አድራጎት፣ በፍጥረት እንክብካቤና በዓለም ዙሪያ የሰው ልጅ ክብርን በማስተዋወቅ የቤተ ክርስቲያኒቱን ተግባር ወደ ላቀ ደረጃ ለማድረስ የሚጥር አዲስ የአመራር ቡድንን ሙሉ ማድረጉ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የካቶሊካዊት ቤተ ክርስቲያን አስተምህሮን መሠረት ያደረገ አጭር ዝግጅት እናቀርብላችኋለን። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።

የካቶሊክ ቤተ ክርስቲያን ወገን የሆነ ማን ነው? ሰዎች ሁሉ በተለያዩ መንገዶች ወደዚህ ሕዝበ እግዚአብሔር ካቶሊካዊ አንድነት ገብተዋል ወይም እንዲመጡ ተጠርተዋል። ከካቶሊካዊት ቤተ ክርስቲያን ጋር ሙሉ ኅብረት አላቸው የሚባሉት የክርስቶስ መንፈስ ኖሯቸው ከቤተ ክርስቲያኑቱ ጋር በእምነት ምስክርነት፣ በሚስጢራት፣ በቤተ ክርስቲያናዊ አስተዳደርና ሱታፌ ጥምረት የፈጠሩ ናቸው። ሙሉ ካቶሊካዊ አንድነት የሌላቸው ነገር ግን ሚስጥረ ጥምቀትን የተቀበሉ ምእመናን ፍጹምም ባይሆኑ ከካቶሊክ ቤተ ክርስቲያን ጋር የተወሰነ ሱታፌ አላቸው።

የካቶሊክ ቤተ ክርስቲያን ከአይሁድ ሕዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተ ክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከጠራቸው የአይሁድ ሕዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ኪዳናት፣ የሕግ መስጠት፣ የመቀደስ ሥርዓት፣ የተስፋ ቃላት፣ አበው የአይሁድ ሕዝቦች ናቸው። ከእነርሱም ክርስቶስ በሥጋ መጣ፣ ወደ ሮም ሰዎች ምዕራፍ 9 ቁጥር 4 እና 5 ላይ እንደተጠቀሰው። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያንና ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ሕዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጸብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጅና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል።

ከቤተ ክርስቲያን ውጪ መዳን የለም የሚለው እርግጠኛነት ትርጉሙ ምንድነው? ይህ አባባል መዳን አካሉ በሆነችው ቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሰረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ስህተት የክርስቶስ ወንጌልንና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና ሕሊናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ።

ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንን ማድረግ የሚገባት ክርስቶስ ስለዚህ ሄዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸው ደቀ መዛሙርቴ አድርጓቸው የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደተጠቀሰው ብሎ ስላዘዘ ነው። የዚህ የጌታ ተልኮዊ ስልጣን መነሻ ልጁና መንፈስ ቅዱስ የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ እንደተገለጸው ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልኮ ትቀበላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የእርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መስዋዕት አድርጎ ለማቅረብ መዘጋጀት አለባቸው።

ክቡራንና ክቡራት አድማጮቻችን በማስከተል ሰባቱ የማርያም ሐዘኖች በመባል ከመታወቁት የመጀመሪያውን ክፍል እናቀርብላችኋለን። አብራችሁን በመሆን ሁሉ እንድትከታተሉ ከወዲሁ በድጋሜ እንጋብዛለን። ሰባቱ የማርያም ሐዘኖች። በወርቅ ልብስ ተጎናጽፋና ተሸፍና ንግሥቲቱ በቀኝ ትቆማለች። መዝሙረ ዳዊት ምዕራፍ 45 ቁጥር 10 ላይ እንደተገለጸው በማለት ዳዊት ይናገራል። እግዚአብሔር ያቺ ከሁሉም የበለጠች ፍጥረቱን እንደ ሁሉም ሰው በኃጢአት ቆሻሻ እንድትነካ ባይፈቅድም በምድር ለሚኖሩ ለሰው ልጆች ሁሉ ከሚደርስባቸው ሐዘንና ስቃይ ነጻ እንድትሆን ግን አልፈቀደላትም። እንደ ማንኛውም ሰው እንድትሰቃይ ይተዋት። መቤታችን ማርያም ከሌሎች የበለጠ ሐዘን መከራና ስቃይ ተቀበለች። በስቃይ በኩል ከኢየሱስ ሌላ የሚበልጣት የለም። የቅዱሳን ሰማዕታት የከፋ መከራ እንኳን ከመቤታችን ማርያም ጋር ሊወዳደር አይችልም። እርሷ ከልጇ ከኢየሱስ ጋር በመሆን እናንተ መንገድ የምታልፉ ሁሉ በእኔ ላይ እንደ ተደረገው የሚመስል መከራ እንዳለ ተመልከቱ፣ ሰቆቃው ኤርምያስ ምዕራፍ 1 ቁጥር 12 ላይ እንደ ተገለጸው እያለች ታሳስበናለች። ስለዚህ ቅዱሳን ሰማዕተ ሰማዕታት ንግሥተ ነገሥታት እያሉ ይጠሯታል። የማርያም ሰማዕትነት ከሌሎች ሰማዕታት የሚበልጠው በሥጋዊ ሥቃይ ሳይሆን በመንፈሳዊ በኩል እንደሆነም ይናገራሉ። ይህም ሥቃይ እንደ አንድ የተሳለ ሰይፍ ልቧን ይሰነጥቀው እንደነበረ ቅዱሳኖቹ ይመሰክራሉ። ቅዱስ ባርናባስ የማርያም ሰማዕትነት ከብረት የጠነከረ ነው ይለናል። ኢየሱስ እንደ ተወለደ የእርሱ ሥቃይ ወዲያው ጀመረ፣ የእርሷም ሥቃይ በዚያው ጀመረ። የልጇን ሥቃይና ውርደት በማሰብ በመሰቃየት ልቧ በሐዘን ይወጋ ነበር። ቅዱስ አልቤርቶ የጽዮን ልጅ ድንግል ሆይ የሐዘንሽን ጥልቀትና ስፋት እንደ ባሕር ነው በማለት ይናገራል። ሰቆቃው ኤርምያስ ምዕራፍ 2 ቁጥር 12 ላይ እንደተገለጸው የሚለውን የሰቆቃው ኤርምያስን ጥቅስ ለመቤታችን ማርያም ይደግመዋል። መቤታችን ማርያም ይህ ሁሉ ሐዘን የደረሰባት በእርሷ ላይ በተፈጸመው ሥቃይ ሳይሆን በኋላ በልጇ ላይ ስለሚደርሰው መከራ በማሰብ ነበር። እንግዲህ ሐዘኗን ብቻ ከሚያስተነትኑ አፍቃሪዎቿ ጋር በመሆን እነዚህን ሰባት ነጥቦች ቀስ ብለን እናስብ።

ተራ ቁጥር 1 የስምዖን ትንቢት የሉቃስ ወንጌል ምዕራፍ 2 ከቁጥር 32 እስከ 35 በዚያን ጊዜ ጻድቅና ትጉ የሆነ ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበር። እርሱም የእስራኤልን መጽናናት የሚጠባበቅና መንፈስ ቅዱስ በላዩ ላይ ያደረ ሰው ነበር። ደግሞም የጌታን መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበር። እርሱም በዚያን ጊዜ በመንፈስ ተሞልቶ ወደ ቤተ መቅደስ ገባ። የልጁም ወላጆች በሕጉ ልማድ መሠረት ተገቢውን ሊፈጽሙለት ሕፃኑን ኢየሱስን ይዘው በገቡ ጊዜ ስምዖን ተቀበለው፣ አቀፈውም፣ እግዚአብሔርን እያመሰገነ እንዲህ አለ፦ ጌታ ሆይ፣ ቃል በገባኸው መሠረት አሁን ባሪያህን በሰላም አሰናብተው፣ ዐይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና፣ ይህም ለአሕዛብ መገለጥን የሚሰጥ ብርሃን ነው፣ ለሕዝብህ ለእስራኤልም ክብር ነው። አባቱና እናቱም ስለ እርሱ በተነገረው ነገር ተገረሙ። ስምዖንም ባረካቸው። እናቱ ማርያምንም እንዲህ አላት፦ ይህ ሕፃን በእስራኤል ለብዙዎቹ መነሳትና መውደቅ ምክንያት እንዲሆን ደግሞም ክፉ ለሚያስወሩበት ምልክት እንዲሆን ተወስኗል። የብዙዎችም ልብ ሐሳብ የተገለጠ እንዲሆን ያንቺም ነፍስ ደግሞ በሰይፍ ይወጋል ይላታል። አስተንትኖ ዮሴፍና ማርያም ኢየሱስን ወደ ቤተ መቅደስ ሲወስዱት ስምዖን የሚባል አንድ እንግዳ ሰው ልጃቸውን ወሰደ። እግዚአብሔር ስለ እርሱ አመሰገነ። እናም አሁን ለመሞት መዘጋጀቱን አሳውቋል። ምክንያቱም በመጨረሻ እሱ አዳኝ የሚሆነውን መሲህ ስላየ ነው። አይሁዶችና አሕዛብም እንዲሁ። ዮሴፍና ማርያም ይህ ሰው በተናገረው ነገር ተደነቁ። በእንዲህ ያለ እንግዳ ገጠመኝ፣ የማይደነቅ ማን ነው? ስምዖንም ባረካቸው። እስካሁን ድረስ ግንኙነቱ ያልተለመደ ነው፣ ግን ምናልባት በጣም አስደሳች ነው። ነገር ግን ስምዖን በተለይ ትኩረቱን ወደ ማርያም አዞረና ልጇ በእስራኤል ለብዙዎቹ ውድቀትና መነሳት የግጭት ምልክት እንደሚሆን፣ እሷ ራሷ ሰይፍ ሲወጋት ነፍሷ እንዴት እንደሚሰቃይ ነግሯታል። ይህ ምናልባት ማርያም በሕማማት ውስጥ የምትጫወተው ሚና በጣም ግልጽ ምሳሌ ነው። ትንቢቱ ከክርስቶስ ጎን እንደምትሰቃይ፣ መከራዋ ግን መንፈሳዊ እንደሚሆን ነው። ሰውነቱ በጦር ሲወጋ ነፍሷም እንዲሁ። እናም የስምዖን ትንቢት ራሱ የማርያም ሐዘን የመጀመሪያው ነው። ይህ እንግዳና አስፈሪ የሆነ ነገር ለወጣት እናት በልጇ ላይ አንድ አስከፊ ነገር ሊደርስበት ነው እያለች እንድትሰጋ አድርጓታል።

ክቡራትና ክቡራን አድማጮቻችን ለረቡዕ ሰኔ 24 2018 ዓመተ ምህረት ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።